ለፊት ለመት ለመት ሰርቲ ለመት ተዘሶ ሹክደስ ሙሉ ሽማግሌ ከራቆን ጉዳሽ ለስምሽ ሞሪታንያ ይሄ አሁን በሽ ከዚህ ራዲያ ከዋህ